0: ཁྱི་ཕྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ཁྱི་ ཁྱི ཕྱད མི ཁྱི Tengdi Hekir Melongship Lianchen Li, Chechi Lianchen Nang De, Yongzina Lozong Huadim Tsangkan Zepi, Chahong Shukzhig Li, Ponya Zhone Donjib Ji Ba, Htamir Gojig Xiu Bi, Nambazi Sanxi Nang Varshi. Chechi Lian Nang Ken, Ergegen Chemu Gilajilin Ben Yin.
1: Di Jojia Suu Chizir Atizina, Ozo Rikung Changgun Kanchong Rishin Ge Chenli Jichang Yi Yiz. Da Rikung Ge Sacha Ge Taagui Kandas. Tāgui kintam ozo arig shukso so naad. Da chizu yo ozi na, shiatang wak dhapi. Shiatang nyi chi chanyan maanyan bar shiatang yi wak chi chede zikun o gomba. Gomba mongo ta wak meto kima ta japa zinta hachang yitong wa, hachang mongwa. Da tamo yo ozi yitun tatr. Tinto ni, dinyo hirib zirji kawaii tembi taakhi paamo japi ozon nambar karvi kesar tawa jin. Matin diwa hukir zimbi son.
2: ཁྱི ཕྱད མི ཁྱི ཕྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁ tapi shchongzi kuno nishita po kogu, nishita po. Tashi khtongchika chayangzi, tashi kuno nikshi. Ani waka khtongchika zikshali waka stina raadzi. Hachan waka tzana waka tzahkani zi. Tzana tzahkani, tzana nyekani waka ta khsanglim zi. Zilim shiwa na khsanglim, khanglim khsanglim zi. Ta waka sangyi lam tazi. Sangyi lam chizirazi na chunbi biyir zi. Chunbi biyir zi kuno kirma jasa. Kirma lensa, kirma jasa waka sacha sipo. Futina waka waka hichi yaani. Hichi yaawazi kunu jigisa rongwa avak kimba. Arunga waka chiz kunu hichi yaawazi kunu to unyam chiz yon arzina. Arunga liga waka hichi ahchik sona waka liga hichi aazi waka hishukun joni tumu yoka. Wate lata waka hichi yaawazi. Hachang jigisa rongwa tumu yoz. Hichi yaawala matigiz. Wate tabi waka nisa po tela waka maso nara az. Matigiz kunu. Te maso yini maso nara. Angisa maso yin. ते वक साचा ते का निसे कुनरा साचा ते का ससुरा ते वक निसे ता शापा आसम तो ती आसम ची ओ ता चीज़ रह जाना आरंगी ये ला वक जिक्पा ते नी जिक्पी रंग वक रंग शुद्ध चन जो नी नवी लम्ते डेम बाज कुनो आ रंग शुद्ध वक चिवी लम्ते चन नी तो मुझे योज शुद्ध रंग का मेला वक चन जो नी तो मुझे योज आ तं दिन रंग जो जा सो चीज़ रह जाना ता जों कर का मारा सोना ता वो चे नो यों सा चकना ला सुख पा गो वक ता अरवी दाव नो ओले तवे दानो ग सा सपो ओले तवजो आम खतों छ मोंज गस्तले ग जानार चकनि तमो ग लम ग खसलम करमान दिसा खतिना जिगसरमा ओ ते तो गत ते चिरे जना ए अरंग ग निस मासों जंग अजन ग ग शेना लोटी लोर सात ग लोटी शेना आ शापा सन जि जों रंग खचि ग ग ता ओ ग चिस गनर अरंग ग शुगो ग शुनिन दिनि ग नंबर देनी आ तमो ग वनि सपो तमो योत Dejinal hoizan tuantana chichagki dhopa chigvi zhonglam tarkirchi khipa chingvi mithang kumbayang dhomi chigpi jila yangtag togoz. Teli zhen tz. Dejin shiwana teli zhen ozo lhoshog sara shangshog sani yunglu gu songwa si. Tuantan shiwana songwa gama. Lhoshog ni yungi tsuwa mungu tz. Chichag shiwana mungu tunt. Mungu ki dhopa chigvi zhonglam tz. Rossi lam chigvi zhonglam tz, zhonglam di zhonglam di lam chivu tunj, zhonglam chimu tz. Hui zhigna chimu zir yadana, dakir chi kikpa chingvi tz. Dakir chi kikpa chingwa zikunu, kitar hui zhigna kitar karvi waka, ozo kikpa zikunu hdeb kik zin rani. Hdeb kik tig jing tig nang janda, jing tig tarcha tig nang janda, tamu ga waka gayo tz. Namba tehtayi waka lam tig hachang rongu tz zin rani. Di nga waka, Dakir kikpa chingwa siwanda ga tunchis ga tunggu uksana Lamtaka hachang rungwa Zhongna hachang rungwa Tanda uzo ta rekunga nina xinara Manche uzo meshu gu manche Ota zaymo gu zhong te shaku Changyarnung gu zhongnam te kogu Ale Rangnu gu chaga ta chizire tizina ta Mintong gomba yangzi Ta mintong zikuna uzo Zinche chikhto ngunbar zogbi Ha chamjika waka Mintong gu gomba te yangzi Ale Ha chamjika mintong gu gomba ta gomba chika uzo Jikhtanji kamza zongtang zimu Otun chizir yadana, oka zinche chito ngunbar zogbi ilha chanji ko gomba rungu te yonzi. Togmi zgipi jila yantag togzana, togma zguno mbi togma, ozo mbi togma zikani. Mbi togma ga kanwa adz. Zgiji zguno kanlag tizinari, ta kanlag hachang tonggo mo. Mbi togma ga kanlag ta hachang tonggi chani ta mbi togmi waka zgiji stangtang zigiz. Kan tizina chanji ko kanwa adz. Chanji ko waka gomba rungu te yon, mbi togma ga waka zgiji waka tongtong zika tangtang zigiz. Kanga tangtang zhigzi na ta Toshan gada Duntan chichagki Dropa shigwi Gzhonglam tangkirchi Khipa chingwaan jawaaz Gzhonglam tis Gzhonglam tig gada waka Pa chamjika gomba zhura ta Tongtong zhiga tangtang zhigzi Dun chizare Lamtaga hachang arongo yuwaaz Gzhonglam hachang arongo tamo zhigyo oot zindir Yoja suwa tir Gzhonglam hachang arongo yuwaa shigwi tun tir Tinto ni Changshi yakab chami vaka li Lintha thorang chegwi ya zgda jin Jigipi chiya sipa warmi yichang Saishi melo niwa yanyo minz Ti manchina yungna ta chizi yo zina Ozhonglam tani manchina yungna ta ozo Chang yarnung shiwi chang te tuantong Chang yarnung ga chang te Chang shio ozo chang chang Ta lam atka togmo Tumu zga ta chang tzi kan Chang shi tzi Hui shigna chimu zir yo zina ta Ozo yakab chang mo gu niga ta wuzir yo tzi Hachang to shiwi tun tzi Yakab chang mi waka shiwa na Hui rimo Hui ndaga tun shi tunggu ko zina Chag chang ta hachang togmo Hachang togmo gu chani ta Yakab chang mi waka kamyu tang ra gu tzi Kami tili ongwi itzi. Lintha shiwaan di kachwa lintha. Chirtanga lintha zina ozo njimala yang lintha zinir. Tinto ni ozo longa yang lintha zikuk. Longa yang lintha zinir. Toi maa tomo chaskan jikara. Ndi kawa kaan jikuk zina. Alonga jikuk. Lintha shiwaan di alonga kuk. 린타 토정 서비스 그 자체는 니가 저런데 린타 데코도는 진짜 쓰이는 어조 정차 하정 타모 도모 그 카코 그 니가 이노가 텔리 오면 론팅 하정 차와 알 알론타 차나 알론타 흐치니 그자치니 도모즈라니 다 잘못라이나 잘못라 차스모 그모 차동서 공 토정 어떤 공가 하 쳇다 토정 그 자름 토런 그때가 진짜 회론을 했잖아. 토런 그때가 얼른도 아트가 정글 치니 아트가 막 쓰니 세와인이 아트가 정글 치니 된. 정글 치신 아직도 아직은 아직도 아직은 그 어존이나 가게가 아직도 아직고 그가 얼른 아직도 아직고 그놈다. 하장 막 얼른 어놈보 참모 다 어조 리아코나 막 간노니 너무 그 얼른 왔다 아직도 아직은. 뜻스가 막 그 무슨 거 녹선을 정 정거 그거지거든. 그랬더니 남동모더니 스트라븐노 얼론도 아트가 아다치니 도모드라니. 어도 통치에서는 얼론도 뭐 다치 미치는. 근데 정 정거 다도 뭐 미치고. 내가 다 아직 다치는. 갔다와 그 티나 처음으로 해야 되나. 지급비 지야와지. 지급비 지야와지 그 확정 지급비 좀 생지. 어도 그 지야와 지야와지 그 놓치도. 지역소나 어도 럭큼큼 뻬송송도 지러와라다. 지야와지. 럭큼밤 뻬송송도 지러와. 럭컴바즈고는 어서 헌다식 소나다 침무즈이너드나 다닐라라 그쪽 소나 금송 좀 어떡한 어떡어 럭컴드즈너 지야와즈고는 어서 산소 헌다식 좀 몽소나 어른근 고고 빠즈고 그쇼이온 존이 도무즈란 송송즈가 로송네 되냐 빠송송 들어왔즈네 어다 지야와즈고는 지크발이 하정 지크발 딱보고고 원래 때그다 지크비 좀 생기다 지야와 다 회식나 침무즈래즈네 스파워미통스 스파워미통스고는 월두고 통즈네리 월두고 통스 어서다 제와 어도 숙 망극과 월 제와 말은궁 월티에다 어도 스파워마스 어도니나 월도 청스 월도 청도 치서 인너드나 아트코 어도 치서 샤이조코 치즈네 니그사정아 알레 토무즈 옌타즈네 아트컨 니그사정아 람라와 쿠토카니 아 토무즈 옌타즈네 타가다 스파워마가 청그즈그스 코노트 회즈그나 와카 월도그 청남 타즈레트 월도그 청남 타 서버시파스 세시 메모니와 자이오멘트나 월디 청남 다와 어떤 사우르 손실 지역과 멜론이완도 모스다 이제는 매트 끊었지나 레코모니즈인지나 딱히는 자문이 말아 용나 만체다 청열노도 그노 청대터나 언더다가 와르두가 청는 문화 지연도 비와 알로 능기 현이 어떤 뭐가 그 지속건들아 청 동무 동무즈다 차 요트 청 동무 요시 어떤 조이잔 되는 거 조이자 시가 되더나 람 동무 청 동무 동무 요트 디능가 린타 토랑 세르비 즈그자 챤즈군 세르와가 와타 와샴케 버그당당나 샤카즈리 와샴케 아크가비스 체비즈니 어때치당나 샤카즈리 야 딘토니 데나 노르비와쿰 오스후체 아가머체피 멍문 칸즈응가 자와차스 데비 포팅큰 디체 힌디 아가스 이크르옹스 데나 시오나 디만체나츠 오다 통야능가 통디 만체버당나도 오조 아레쿵고 존체모테버당나르모 다테 만체나츠 다 치즈 요거즈나 다 오조 림보치 와 가질리 티피 와 토콘츠 와 컴시와나 토콘이요라니 토콘 림바스 토콘 림바 같은 거 오조 치즈 건너 오스후 치즈 건너 다 야허던 어디든 세토라 속바가 다 오스후 치즈 건너 오스후 치즈 와 다 쳔무즈라즈나 아가머 체피 멍음 아가머 치파시와나 랑가 가말라 와 치파즈나 토톤 고금 돈치즈라즈나 치즈 건너 야허던 세토 젠산 속피 와 zibzitdi chimu ziretzina tina chimu ga gawa zitirgizina hachang yitin unshanga gawa chimbu waga chetindigba huayzhigna da chimu zir gama la chipi waga dewa tili waga fkhpa atamu ga gawa chimbu tiraz dinanga gamir chipi mungum zikunun dinanga jujitun sochisitun gunirizina hachang yitin unaz hachang yitin unshanga gawa chimbu chetindigbi namba tamu zitun gunir atamu ga waga kanzant kanzant da huayzhigna chimu zirizina da dawa chasig tibi pochang gans dawa chasuk zikun ozo da shang khanpa la ge rigdin jayi pochung rigdin jayi pochung nyo galawa zindari galawa zi sra jirtang na chasuk zindari yinju ge rigdin jayi pochung galawa zang dawa zi hachang yitong wa rinpochi jili trepa hachang yitong wa tamo zi yin zi dawa chasuk zikun don kanga kogu zi na rigdin jayi pochung pochung galawa zang dawa zi te tabi pochung yo zi te tabi tebi pochung na zikun dewa shi wana hui gudun zi hui jia pochung tan che zi 대회나 옆에 포정탄지 디제 핀디 가슬이 그런지 어다 디제 응기 어다 치즈군은 산달라 고등는 단다 어저 피등는 단다 피등는 단다 어다 뭐가 그 가슬스 예통의 가스 하정 예통 어다 뭐요
1: 이끌 오는 시간은 아니 단 니는 게 조자수 치즈래야 돼 처음에는 왔을 때 따오소 다 치즈고는 너로 림보치 지리 트피 워크 아 토컨 워크 남바 나서 띠던 거 자허 세르토 어디가 나서 오빠 워크 어접지지 잡았다요 멍멍 봐 처음으로 연지나 띠마 탁도 워크 생증 거 워크 일라 워크 가와 첨부 제든지 봐 아 또 뭐 거 워크 보통 잡르진 어르든 자유 보통 등다 어르든 자유 보통 깔아와 등다 또 뭐 거 보통 잡르자요 시위 돈 뜻 야 딩촌이 늘무 살비 라키지 Lerti chetar chung la cha, chenzang kwa yi pan tham jala thapa kinchang nal. A ta ta ta yi po chung na ats, ta ta yi po chung na ats. Po chung wakar, po chung zikun ta suwan ta kaa kogu zina, rong gunchan la kogu nir. Rong gunchan la kogu. Ta ta yi wakar, rong gunchan la ta chizu wakar zina, ngarmu sarvi la ki chi zi, ngarmu zikun ki ngarmu zi. A ta ta wakar nabza ting jina ngarmu rani, dok ngarmu gan dok. Only King Nurmuk Sarvi Waka Lucky Cheese Kuno Kumbaram. A tunch resna, the Kachi Nurmuk Sarvi Lucky Cheese Kuno, a lucky worker, Nurmuk Changa, Russian Amo eats. A that literary chitra tongue lachasna, a literary nonsense in your room. A don't answer to go to Chedegus Tonton. Chedes Kuno, the Tarak Tonton. Chedes the Tarak Tonton, Tom Hatamungum. Tom Hatamung Changa, the Chedegus Suko. A Chedegus Tonta Tommy Pazum. Don't tell I to Chamushilas. Don't you resna? King Ermuk Changa, Arashun, Dok Nazavak, Nasser Jambotomo Hacham Moyots, Hacham Moyots, Rashun Moyots, you don't. Tintomo, Chenzan Quai Pantana, Jala Tapa Kinjangas, or Timongo, Chenzan Shana, Ozongina Tower Kachangina, Rixon, Hirupchen, Requazonchen, Ozo Hirupchen, Tomo Hacham Mo, Chimuzian, another. Mongo Sashana, or Nankwajunda, Nankwa Tajunda, or the Pantata Moons. Nanka Tatum Yamba, Otomogo, Arquachin, Hirichin, Kyachin, Moyots, or the Pantata Chimuz Resna, a Pantajawazgun, or Jelzgun, Tung Jelwats, Kyogatung Jelwats, Kyogatung, Siola, or the Hinsgina, or the Munchella Tupa may be worker, Sonjinan Jungs, Tapakin Jungsgun, Sonjinan Jung, or that Tatu worker, Tung the Long, Tung the worker, Long Mata, never what any doubts. Unless you don't touch the resonant, Ta Hatma Jack Chisling, or don't the resonant, Gunga, Rizon Gentle, Hilichon, Hatcham Monson, the Tonkawaka Malona, that did read out. Stigadi don't much the resonant, Arashun Kiawaka, Tommy Pio, don't. Ya think for me, long time repeat Chetrela, Jende Chevy, Limage, Yangle repeat Tonglatel, Tavi Gumper and Lungitwood. On the catch a long time repasguno, a long time repeat Chenin Chivaka, Jint. Chenjin Jin Tajong, Arangwa, Arangi Chani, Gungus Sukoton, Chaterna Jamsurum, Jamsu Chimbu, Balagus Sukot. Don't you resna? A long time be Chenjin Jack Jinta, Hena, Jamsu Chimbuka, a Balazin, Chikaji, Chikawaka, Dama. Only didn't only Jin the Cheva, Shimana, Jin the Cherva. A long time be worker, Chenjin Jinta, where Jamsi Balazin, the Jin the Cherva. Cherry Jimsinji, don't they? We shall the Chel Vishiva Vita. Sampashipa, Jimson Tomba, Gentry Jimson Chitzago. Otandinunga, Scandago, Twenches Resonata, Long Rico, Chinese Hajon Taram, Otavok Sangiga Tamba Hajon Tarashi, Tuntatongo, Dinunga, Long Tarpi, Chetrela, Gente Chiwa, the Kundinoni, Long Rico Chinese Jasha the Tawashi, the Tunt, or Jasha the Tarishanita, Jansu Chimbi, Balo, Gente Chiwa's Kuma, Tisgo. T Jimson Gata, Limichi, Nyanga, Lapitan Latas, Limation, a dit. This Gunozo. Digis Hanyan Zoritazo, Chila Varchishepa, Digis Hanyans. Chiriola Varchishepa, Digis Hanyans. On a limake, Chisgawaka, Nyanashi, a dinger, a dinger jangita, Ranga Lakpai, Ranga Tangla Tapashepana, Lakpi, Tangla, Tangala Dunas. At the time Chiku Chisgunozo, a dinger jangi, Ranga Tangala Sigatanerazna, Kugalika Chisrezna, Tapunga, Long Riki Chenya Pivala, Varchishepa Kugalikarum. Otan the next is on the long recovery chanyon to Jamsi Ballas and the gender of a chirion, cook a varchishi matan. Varchishi matan, a cookalika mandu zumo. A cookalika mandu chagata dingichi, dingatela tenet, ranga tanka donuts, tanka don jangs, tangla tavsum, ranga tanka ladons. Dintonita, Tari gomper, lungi toes, Tawashiata, gompergusquot, gompers gonozo, go you at the name. Tawashiozo, Sungu Yungu come on the retina, a croasiata. Кроаши шива ти тхонён. Кроаши ва чызгы тоён зэнэ. Чэн и тоён зэнэ. Кроа кроа зэгэн озо сэгчин ялэн ке пон ам чэн ва тэмо зэгэ гугэн. Пон ам чэн ва тэмо зэгэ гугэн. Чэн ва тэлэ тарва ла та тарва зэнэ. Чэн ва тэлэ чоло ам тарва ла та тарва зэнэ. Она тэ чэн ши кэн ён зэнэ.
2: 크로아시아다 다 속진 열린게 폰 정리 돈 좀 잡고 오고 오나 또 정화 또 호텔 끊기 정판으로 되나 정시 치드래지나 원래 정시다 리던 요문이가 리뉴니 뜻 건데 아 리뉴니 니지 간기 어 다 크로아송 크로아송 돈아 던지 정판을 한다지 뭐 정판을 한다 데리 탈 가금 리뉴니 간기 어 팀선이 다 오나 바와 돈은 찍이 거거든 나다 아 리뉴니 정화 데리 다 쪼다 정화 데리 쪼다 괜찮으지나 리던 요문이가 사람이 뻥 아, 뻥아, 세프리시티. 다 리사와 그 메기리 리사와 섞음 마지. 아, 틴톤일 흐마요 그 신대피 그 뇨몬도 그 흐메도 좀 떠나다 타와트든. 아, 뜬지 타와시와 아릉지지와 그 마르과. 뇨몬도 다 고전 살소나. 어떠 타와시와들. 타와시와. 또 그다음에 타와시가 오조 고요르그스 그 것던. 아, 고요르도 다 아릉식 그 것이 있던지. 아, 타위 것도 아릉식 것이 있던지. 어다 타와 토발라 텐타위 리뉴 뻥알라 소 깡라 테니 와카 뻥고고즈나 어테 리뉴 와카 뻥리 탈람바고고모 탈츠자고고모 탈트 깡라 테니 와카 히고고즈나 다 알롱탄 리크발라 테니 다 히고나 알롱탄 리크발라 마테나 리뉴 점시 님부터 짜이면이 어 님부터 짜이 마니나 타와 토모트네 다그다 니쯘다 타와 토발라 알롱르크 와카 어종르 테라 테니 어 티고니다 어조 뉴 리뉴고 와카 점시 님부터 짜 어 티 님부터 테라 테니 뇨몬트 쫌 어 쫌비 찬이 따츠고네 다 타와 토바츠 어 데이터비 타비고다 아랑시크 거시다츠 돈타 틴토니 아랑토 르스나 자피 거끔지 티와난키 멜롱 니니와 리저 사와 사이 뇽시 녀리냔바 제쪽 탈라지 어 니는 롱톤 시와는 어 다리콩 사자가 리콩 장군 아 리콩 장군 컨트롤 신진자 비 천리도 되는데 어 자빠시와는 천다 천리지는 자빠지는 어 저 당선이나다 샤와가 카마 또 자빠 천리도 더 끙그스 고통즈나 끙그스 고통즈 끙금 치즈이너라즈나 끙금 도고마르와 도고마르나 치즈이너라 오도 암먹크티나 하적 서고 통트근 언디 갈지 그 거끔 그스 고노 점쯤 치즈라잖아다 어 레콩 장고 근처 러싱근 천리암 자파다 하정 그 뛰나와 그 원섬도 통지요다 어 통지요 비찬이다 거끔 거끔 이제 뛰던즈나 오노 쇼고 그 가로 그 토와 그 참마로 뛰던나 어 참노고 그 뛰와리도 서우 통득간 어 뛰찬이다 거끔 지티와 즈음 로지 천리와 그 고바스 어 천리지 고바시 또 뛰와시는 고바 어 아따 회정나 쯤으즈래 난키메롱 응이니와스 난키메롱은 니마리 니마르 니마다 하정 사금 아따와 그 사우고 그 남바샤나 쯤으즈래 니마진다 하정 살끝 와그 난키와 그 니마 응이니와던 라가스 아 응이니완도다 호트다 쯤으즈래 르지르 살와스고 르자 살와스고 어저 다 난키 니마니완도 끊으르즈나 어 공고와 그 리콘짱고 근처 런싱고 천리르 뭐 천리다와 그 사우고 그 통통 쯤으즈래 니마따와스 어 니마타고 그 남바샤치나 쳔무즈라드니 니마 응이즈라테니 또 그다가 야츠크살와츠 르이저사와즈고노 니마 응이즈고 그 어떠고 다샬리고 나 혼도 마르무 니미 니마 응이즈고 어떠 어 무슨 직탄 끊나 카르금 어떠 테티나라 아츠느리 테티나라 다 야츠크살와츠 어 담디는 그 돈스르트나 어 리콘짱고 근처 러싱은 자츤다 세티나라 다 그 버드 토네다오스 그서우 그리다오스 위톤 르이저사와 차이 안용호시 차이 용호시고 어서 직등의 용호 직등 소월에 시었던 또 무자고 그 직등 안용호 단담나 치즈기니 직등 그 소다 대화 단담나 치즈기니 이제와 그 디마트도 그 치즈고느라 또 무고 그 남바티니 시 년리 년바 제도 탈라지 년리 년바 그 년바 리정 년바 아다 작년 년적다 년바 리정 년바 어 또 무슨 지와 리정 지와 년바 리정 년바 대 하정 년바 어 돈데 니도나 치즈래 하정 그 년비 드그니트 드그니트 치모즈래잖아 깜특시 차오거잖아다 체족시와 난카거든 뭐 체족시와 난카 난카 탈라지고 난키 타월트 차이다오즈 치즈 차이다오즈나다 확실하디도나 어도와 그 리콘 짱고 컨트롤 러싱가 자피 자튼 자튼레테 피와 그 아 차고 그 치즈 건너라 치뇽오다 치뇽오다 그 어즈브즈 어 사다고 그 돈저 나튼 아 뜻다 침무즈 옌즈나 따 와까 챵퍼드 퍽바 알레 띠 냔뜩 따 와까 직땡 글라 차요츠 냔뜩 뜬 직땡 글라 차요츠 돈터 지금에 동아 치피 토르트비 용노르이 쩨흥 잠비 크르 샤치메 뚜센비 반치나만 달리 제비스 세가 쯔양즈 아 띵로니 쩨즈만 뜨나 지금에 동아 뜨나 성게 뜨 알레 상게라 지기파메즈 깡린 지기파메즈나 어조 챤자 파워긴 지기파도 그거 크므고고 뭐 르득 조 상게 디산이던 지기메즈 어동아 시원나 어 그거 뭔가 문제라 어동아 알레 안동아 아 땡깡레 지기메 동아즈나 상게 상게 깡게 지기파즈나 지기파시원나 쓰지 지기파즈 어 니까지 지기파시원나 쓰치노 챤이다 지기파 어조 가까서 아 깡게 지기메크 어 쓰치니 지기메크 디지깐 언디까지 치파스 그럼 어때? 또 어디다나 살트진 치파시오나 살. 알리토 안 리스트. 알리트브지 톰버트 파즈. 아, 톰버트 파즈 그럼 아, 토사 치파즈. 뜨그즈 그럼 찍노 그던다. 찍비즈. 요 노리 치칸 담비커즈. 요 노리 치칸 담비커즈 그럼 아, 톰버트 파 껑 톰버트 파즈나. 어도 예토 온이 아름부치 가도모. 아도모. 아, 짬바시오나 쩨미즈 그럼 어떤. 돈츠즈라즈나 몽그던. 아다 예동이 림보치 가동모가 땅땅 세카라 카르즈고 또 라톤즈고 간 어떤츠즈라야잖아다 예동이 림보치 가동모가 땅땅 세카라 회가서 특히 관련군 어 세카나츠즈 요거잖아 샤치 메토센즈 메토센 바트고 어다 그 맨직비 그 성기 그 난직세지 톰브르트비 어다 하정 예동 림보치 나서 가동모 가동모가 땅땅 세카라 ата метронасо вакта ожали даёт а метронасо номер чёкё ёшиби тонтар хэг тасо тхи куэлэн она шра кури тона жанна чхи тона жар гугузна джигме донга чипи тортг паз гуну хсо пир гпа а хсо пир гпа но хсо пи вак ёндин чи хсачи томбердг паз хэг тасо ата ёон ри чхэн тамби карз гуну а тонг часо чхи жар гугузна арымбо чи тави ажонд моула кири кёмонт Kyamon gonaz, kariz gonotin gonaz. Waka rinpoche tabi atka arintang chenu go zhongla kiwi kiwa chenpo mongo tzindari. Mongo gonaz, kariz yo na, tenbi kariz yo na, mongo gonaz. Shabji meto senpaz gono, kyamon gonaz, kwan jokni itz. Shabji yo na kwan rin, kwan waka jokpi, ta kyamon, panche mongo zina, kyamon tzindari. Та коне шра дитона чмузрэзна та вак озо хсопи гырпи кытовчи вак томбрыжгпи та кёмонс а кёмонгуна то кёмонгуна то чаприта пхедону лопенс панчта чембот оле панчта чембо монс панчемонгуна кёмонс а таличи вес ига чёнзмис таличи озгуна озо нонто гырпи кызонгулатени киви компантопа киви йондантопа 아, 티찬이다. 키욘던던 키곰펑거 가디라로와. 세가치용즌즈고노 세가치용즌즈고노 키욘던토바던 키곰펑토비찬이다. 아가샹 데비와크 넘발라로와. 아, 돈치즈레트나. 오조 키와트 모군고나 도우그토 챵터 파피 키아모다. 아, 끈리숑니엔트즈나. 넌톤르 퍼젠드라테니 키곰펑토이다노 담마요츠. 조자스로트. 야, 딘토니 Chapra rongni zawa matangli, zhenzina ghanshiga lagpi paima zin, zhengi shebi sikitur karpkhani pandi silawa nyumla giwa chaadzi. Tumu waga kya mong yota di nangadzi. Amgisikari shakunu kongla zin, chapra shiwa na amgisikari. Amgisikari dund. Chapra rongni zawa matangwa zikunu, di dara zama yinba, jewa datang zama yinba, sere ngama ngama. Jirikwa waga thongwa ni thongwa yawartadzi, di ngamu ni shiwi dund. Zawa shiwa ndi kachi zawa nda sewa la koko, sewa shiwa nyungji. Nyungji matang waz kuna nyungji ki jisa zong waz. Zawa matang waz kuna, zawa tong tong na nyungji misong nirmo. Zawa matang waz na nyungji ki jisa zong waz. Ta sara zina, chenzina ghanshi gizzi. Chenzina ghanshi, lakpi parma chenzina, chenzina ghanshi gizzina, chenzina jowo, chenzina ghanshi shiwa na chenri tsuka mungu namchang rimo. Chenri tsuka waka mungu namchang. Shikna paima chenzina, chani ziki shikna, metuk paima karo zo kumu. Dikabche, tun kangajar koku zina, rikun changun. Rikun changun. Rikun changun jina, huynzuk jina ta ozo, chani ziki namchi yantzin. Tagata chenzina, ganshiga lagpi paima chenzikun, rikun changun la tangu. Rikun changun sonda, chamu zira zina ta, tighni shewi xigitur kharpkhani zin. Tighni shewa zikun, dikabche tighni nda, kangi tighpi niwa zina, yondan suki tighpi niwa zi. Kuchi, kukiwa yin. Kuwa chigwa ka ngarzi kunu kwa cheche chagchag tamche kwa ngu na zikitura shiwa na ngu na kwar pkhnezi, war nangla pkhnezi, tosa pkhnezi yu tantar. Rekun changgun ta chamu zara zi na ta yondan chan la zikwa. Anle, kiwa waka cheche chagchag ngu na ngunbar pkhpa. Ngunbar pkhi ta chizi yika zi na ta pandesa wa nyon la giwa cha zi. Pandesa wa na panshang dewi 리셰 발라 디즈니리 판샤 데비 리셰 발라 회즈그나 츠무즈르즈나 판데드 셀비즈그스 코톤 셀와즈 Слова слова закон ди капча саванду су кона кокуна да и слова дава ранжинга слова рамо та слова слова закон ди хента кониш гнерзна су джакр квак нянга кжунга хента шгнер ти джимсен ти чзинер азна а джакрла атка сава чин цай дин эта хачан чин и чигнга сава та хачан чин сава чину гнга семченга ти итгта ревачи дон кын инерзна слова та ревачи дон чнга ам слова ти к ревачи дон хуэ тэ жэн дэ цэзрэ, пан шэн дэва, цэм чэн гэ вэка, пан шэн дэва тэ лэ вэка, рэва чэ вэ чэму зэн янэ зэн, джэ кэр сача гэ вэ, ца вэ дэнгэ чэ вэка, одон вэ, стэн рэ нэм чэ, сэва лэ вэка, рэва шэ вэ та вэ, тэму зэн янэ тэг та сэлва шэ вэн дэ, хуэ тэ лэн дэ, озо вэ лэ шэна, вэ кэн чэн зэн, сэлва зэ кэн дэ, ид чэ гэн гэ шэна, но шэн бэн нэ та, тэн дэ кэвэ шэ гэн дэ, тэн Та хэн зүгэн адава та рэнжэн сэва рэму. Адава рэнжэн ке сэва. Сэва инну гэм мэчэху. Та нюнба. Кэгэ шэли чэзэрэ. Нюнба азгэну адава та джэхтэна хэрти тасу тоца маса мэла та хэрнэрэ. Нда у тоца зэрэ. Азазы пухкэш гэнжу. Нда ца маса зэрэ. Дэ тоазу вэка ма хэрна чэху зэна. Тому нирэн мэ тэзэн. Дэ кэм нюн мэшива на вэка нирэн мэ пэтэн. Нирэн мэ пэтэн. Та рэкун чэнгун гэн анинжи гэ вэка цэгэн. Пандир депрессияпи лит чмузрадна а хэ даважента та нирэм мепр диктан кала нюмба янтсынэр семчен стенру кала чанюндо вак нирэм мет а нирэм мепи чанита цамаг киваширас кива чашяна кива шишивитандэр томог вак а чапрта пагба чива тамба тому ё чивитонтэр динтони сенна тонкр нирэм намжиче каврин жангви кава нюлшичэн сулкава тонончна тэпиним тэжмадан би кантон сэчижет Шинан тонкрызгуну шыгыва кэ шапшиватан, нынгы шапшиваз. Тонкрызгуну тонжыва кымдымба, озуньина кымдымбаз. Кымдынгы шапшива. Шапшива тэла шыгы шапшива, нынгы шапшива. Ата тхыва кэ кымдын тогтогнану юну тэла, ата тонгы шапшива, нынгы шапшивазы га. Тхырыми вэ кэ шапшишэнка тэла шыгы шапшиваз. Шинан тонкрыз. Шинан тонкрыва кэ шапшивата чмузырэзэна та, нигынз. Нигынзгунунда, озу тэгынгы жашынгы сигынюата нигынзны зунры. Тэй хонгу жавшынгэ да си, да узуньина вэр, вэ нигэн тала. Вэ нигэнгэ рэнгэ вэгэ па вэгэ цызгунэр, тэй хонгу жавшынгэ вэгэ хачэн вэгэ гиваши гэмо. Тэй имби чанэ да нигэнгэ згэсгуд. Шынэнгэ вэгэ шашуа тамчэ вэгэ, тэй хонгу жавшынгэ си нигэнгэ згэсгуд. Та си нигэнгэ цызрэ язэна, намжичи кэнваз. Намжичи кэнваз гуна намбэр джэви кэнзан тазэнэри. Намбэр джэви кэнзан. Тэй намбэр джэви кэнзан згунэр. Лигон жавшинга потом. А лигон жавшинга потом тата чмузы янтына. Озо рэмбучи насхули тэпи вака. Хачын рэнта жэтэ мне пи жэйн кан вака тмо чапэрта пхпаз янт. Тэгэта намжичи канват. Канвала джэнли канват. Джэнли канват гуну вака. Нарчичин джэнли нарджэ тэзэнэр. Канвана нарджэ ран. Нарджэ гуни. Озо та куцзы янтына та лигон жавшинга